ከምዚ ኸበርኩም ሰማዕትና ዝቕፅል መደብና ሰብ ንሰቡ እዩ ፈውሱ ኣብ ትሕቲ ዝብል ኣርስቲ ዝተዳለወ ጽሑፍ ይኸውን ብፅሞና ክትከታተልዎ ድማ ብኽብሪ ንዕድመኩም ሰብ ንሰቡ እዩ ፈውሱ ኣብ ሕብረተሰብ ኤርትራ ብዅሉ መዳይ ምትሕግጋዝ ካብ ጥንቲ ዝጸንሐ ዓሚቕ ባህላዊ ሃይማኖታዊን ማሕበራዊን ክብርታት ዘለዎ ዓንዲ ሓድነት እዩ እዚ ልምዲ እዚ ሰብ ንሰብ እዩ ፈውሱ ካብ ዝብል ምስላ ዝነቐለ ኮይኑ ሓደ ክጽገም እንከሎ ብፍላይ ድማ ክሓምም እንከሎ ጾሩ ናይ ብሕቱ ዘይኮነስ ናይ ስድራ ቤቱ ናይ ኣዝማዱ ናይ ጎረቤቱ ናይ መትዓቢቱ ናይ መማህርቱ ናይ መጋድልቱ ናይ ደቂ ዓዱ ኮታስ ብሓፈሻ ናይ መላእ ሕብረተሰቡን ጾር ተገይሩ እዩ ዝውሰድ ኣብ ህዝቢ ኤርትራ ዘሎ ናይ ምትሕግጋዝ ልምድታት ተዘርዚሩ ዝውዳእ ኣይኮነን ኣነ ወትሩ ምስ ተገረምኩ እየ ሎሚ ግረም እሞ ንጽባሒቱ ድማ በቲ ኻልእ ፍጻመ ዝያዳ ግረም ኖ ድማ እቲ ሓደ ምግራመይ በቲ ኻልእ ሕልፍታት ምግራም እናተደራረበኒ ክሳብ ሕጂ እናተገረምኩ ብሓጐስ ይነብር ኣለኹ እንድዒ ንምሸቱስ ካብ ክቱር ምግራም እንታይ ከም ዝኸውን ኣይፈልጥን እየ እዝግዋኑ ብኾነ ኾይኑ ሎንቅነ ከምቲ ኲላትና ኣብ ማሕበራዊ መራኸቢታት ዝተዓዘብናዮን ዝተኸታተልናዮን እቲ ፍትውን ክቡር ዝኾነ ሓውና ስነ ጥበባዊ ተመስገን ገብረ ስላሴ ጣኒ ይኮ ኣብ ሃገረ ኡጋንዳ ኮንሰርት ኣብ ምርኣይ ይርከብ ኣሎ ኤርትራውያን ነበርቲ ኡጋንዳ ፌስቲቫል ጣኒቆ ክብሉ ምስማዮም ድማ ጣኒቆ ማዕርኽ ንደይ ኣብ ልቢ ነብሲ ወከፍ ህዝቢ ኤርትራ ዝለዕለ ክብርን ቦታ ከም ዘለዎ ዘረጋግጸልና ሓቂ እዩ ጣኒቆ ነቲ ዘጋጠሞ ናይ ነዊሕ ዓመታት ሕማም ተጻዊሩ ክሳብ ሕጂ ካብቲ ዘፍቅሮ ሙያ ስነ ጥበብ ከይበኾረ ንኣፍቀርቲ ሙዚቃ ስራሓቱ የቕርብ ብምህላው በቲ ሓደ ይድነቕ በቲ ኻልእ ድማ ምስቲ ዘጋጠሞ ናይ ሕማም ኩነታት ትደናገጽ ክንዲ ዝኾነ ድማ ኣብታ ንዕኡ ንምሕጋዝ ተባሂላ ዝተኸፍተትሉ ናይ ጎፈንድሚ ኣካውንት ኣብ ሓጺር መዓልትታት ልዕሊ 200,000 ዶላር ወፍያታት ክግበረሉ እንከሎ ተኣምር ጥራይ ዘይኮነ ህዝብና ኣብ ምትሕጋዝ ዘለዎ ልምዲ መዘና ኣልቦ ምዃኑ ዘረጋግጸልና ሓቂ እዩ ብሓፈሻ ህዝቢ ኤርትራ ኣብ ማሕበራዊ ኣብ ቁጠባዊን ካልእ ሂወቱ ክደጋገፍ ክትርዮ እንከለኻ ኣዝዩ ደስ የብለካን እንቋዕኳ ካብዚ ክቡር ህዝቢ ተፈጠርኩ ድማ ትብል ህዝቢ ኤርትራ ንሓደ ሰብ ኣብ ጊዜ ጸገም ጽንኩር ኩነታት ይኹን ከቢድ ሕማም ምዘጋጥሞ ንበይኑ ከምዘይሕደግ ዘረጋግጽ ሓቂ ብምዃኑ እዚ ክቡር ባህል እዚ ክዕቀብን ካብ ወለዶ ናብ ወለዶ ክሰጋገር ዘለዎ መግለጽን መለለይ ሓባራዊ ህይወትና እዩ ጣኒቆ ሓውና ሙሉእ ምሕረት እየውርደሉ ንኽብርቲ በዓልቲ ቤቱ ወይዘሮ ህዝባዊት ተስፋይ ድማ ኣብነታዊት በዓልቲ ሓዳር መኽበሪ ቃል ኪዳና ብምዃና ዕድመን ጥዕናን እምነየላ እቲ ሂቡ ሂበ ኢሉ ንዘይጀሃር ህዝብና ድማ ዘውፃኻዮ ፈጣሪ ይተካኣልካ ናበልኩ ሓደ ካብ ስነ ጥበባዊ ፍርያት ናይ ጣኒቆ ዝኾነት ንስኺ በይንኺ ዘርእስታ ጥዕምቲ ደርፊ ንኽተስተማቕሩ ብኽብሪ ንዕድመኩም።

ክቡራትን ክቡራንን ሰማዕትና ዝቕፅል መደብና ለንቅነ ካብ ሰማዕትና ዝበፅሓና ፅሑፋትን ርእቶታትን ክነቕርበልኩም ኢና ብሓባር ኮይንና ንከታተሎ ናብ ኣዳለውቲ ኤርዌቭ ኤፍኤም ሬድዮ ሰላምታይ ብምቕዳም ኣብ ሂወትኩም ጥዕናን ሙሉእ ሰላምን ኣብ ስራሕኩም ድማ ዓወትን ኣሳልጦን እምነኤልኩም ብመሰረት መብፅዓይ እንሆሎም ድማ ብዛዕባ እዛ እንነብረላ ዘለና ዞባ ኦንታርዮ ገለ ክንፈልጥ ኣገዳሲ እዩ ኢለ ዝሓሰብኮ ኣብታ ዞባ ንዝተወለዱ ይኹኑ ወይ ዋላውን ኣብ ቀረባ እዋን ንዝመፁ ውቅብትን ምድረ ብዙሕነት ዝኾነት ዞባ ኦንታርዮ ወትሩ ሓድሽ ነገር እናተማርካን እናስተማቕርካን ክትነብርን ምችእቲ ዝኾነት ዞባ ዘላሊ ጽሑፍ ይሰድልኩም ኣለኹ እሞ ኣገዳስነቱ ርኢኹም ከተቕርቦ ብኣኽብሮትን ትሕትናን ይሓትት ዳንኤል ተስፋጽን ካብ ከተማ ኪችነር ክቡር ሓው ዳንኤል ተስፋጽን ፈለማ ስለቲ ተገዳስነትካን ኣበርክቶኻን ብስም ሰማዕቲ ኤርዌቭ ኤፍኤም ሬድዮ ክነመስግነካ ንፈጡ ብምቕጻል እቲ ሰደድካልና ጽሑፍ ኣዝዩ መሃርን ኣገዳሲ ኮይኑ ስለ ዝረኸብናዮ ድማ በብኽፋል ክነቕርቦ ኢና ሎም እምበኣር ካብቲ ሰደድካልና ጽሑፍ ንቐዳማይ ክፋሉ ብኸምዚ ስዕብ ክነቕርቦ ኢና ሓቢርና ንከታተሎ ዞባ ኦንታርዮ ዞባ ኦንታርዮ ዝበዝሐ ህዝቢ ዘለዋ ዞባ ካናዳ እያ ዞባ ኦንታርዮ ልዕሊ 16.1 ሚልዮን ነበርቲ ይርከባ እዚ ማለት ድማ ዳርጋ ካብ 5 ሰባት ነበርቲ ካናዳ እቶም ክልተ ኣብዚ ዞባ እዚ ይነብሩ ማለት እዩ ልዕሊ 85 ነበርቲ ኦንታርዮ ኣብ ከተማታት ብፍላይ ድማ ኣብ ጥቓ ዓበይቲ ቀላያት ይነብሩ ብዙሒ ህዝቢ ዞባ ኦንታርዮ ብዙሕ ዕድላት ዝፈጥር ድርኺት ዘለዎ እኳ እንተኾነ ከከም ኣድላይነቱ ድማ ጠለብ ኣባ

ኢቲ መጓዓዝያ ኣብያተ ትምህርትን ኣገልግሎት ክንክን ጥዕና እውን እናወሰኸ ክኸይድ ይገብሮ። ካልኣይ ቶሮንቶ ርእሰ ከተማ ዞባ ኦንታርዮ እያ። እተማ ቶሮንቶ ርእሰ ከተማ ዞባ ኦንታርዮን ዝዓበየት ከተማን ከም ምዃና መጠን ዓበይቲ ማእከል ትካላት ከምኒ ባንኪ፣ ቴክኖሎጂ፣ ትምህርቲ፣ ስነ ጥበብ፣ ስፖርታዊ መዘናግዕን ካልእን ዘጠቓልል ዓበይትን ብዙሓትን ንጥፈታት ዝካየደላ ከተማ እያ። ብተወሳኺ ዞባ ኦንታርዮ ብዘይካ ከተማ ቶሮንቶ ከም በዓል ኦታዋ፣ ሃሚልተን፣ ለንደን፣ ኪችነር፣ ወተርሉን፣ ዊንድዘርን ዝኣመሰላ ዓበይቲ ከተማታት ከምኡውን ብዙሓት ንኣሽቱ ከተማታት ገጠራዊ ማሕበረሰባትን ዘጠቓልል ዓብዪ ዝናን ተፈታውነት ዘለዋ ዞባ እያ። ሳልሳይ ኦንታርዮ ብዙሕ ባህልታት ዘለዋ ዞባ እያ። ዞባ ኦንታርዮ ካብ ብዙሓት ሃገራት ዝተፈላለየ ባህሊ፣ ቋንቋ፣ እምነትን ልምድን ዘለዎም ዝመፁ ሰባት ዝነብሩላ ዞባ እያ። ቁጥሪ ብዝሒ ስደተኛታት ናይዛ ዞባ እዚኣ ብዘይካ እቲ ኣብ ምምዕባል ማሕበረሰባዊ ሃብቲ ዝተፃወቶ ተራ ናይ ስራሕ ዕድላት ንምሕያልን ከምኡ ድማ ንግዳዊ ንጥፈታትን ባህላዊ ህይወትን ንምውዳድ እውን ዓብዪ ኣበርክቶ ገይሩ እዩ። ክንዲ ዝኾነ ድማ መርኣያ ናይዚ ብዙሕነት እዚ ብብዝሒ ናይ ዝተፈላለያ ሃገራት ኣብያተ ምግብታት፣ ህዝባዊ በዓላት፣ ናይ ኣምልኾ ቦታታት፣ ባህላዊ ውዳበታትን ምሕዝነታዊ ርክባትን ይረአ። ብተወሳኺ ኣብዛ ዞባ እዚኣ ፍራንኮፎንስ ዝፍለጡ ልዕሊ 652,000 ተዛረብቲ ቋንቋ ፈረንሳ ማሕበረሰብ ይርከቡ። ራብዓይ ዞባ ኦንታርዮ ናይ ገዛእ ርእሳ ዞባዊ መንግስቲ ኣለዋ። ከም ዝፍለጥ ኣብ ሃገረ ካናዳ ዝተፈላለዩ ደረጃታት መንግስቲ ኣለው። ንሳቶም ድማ ፌደራላዊ መንግስቲ፣ ዞባዊ መንግስቲ ከምኡውን ምምሕዳራዊ መንግስቲ ተባሂሎም ይፍለጡ። ፌደራላዊ መንግስቲ ንመላእ እታ ሃገር ዘገልግል መንግስቲ ክኸውን እንከሎ ዞባዊ መንግስቲ ድማ ኣብቲ ዞባ ወይ ድማ ኣብቲ ፕሮቪንስ ጥራሕ ዝተሓፀረ ንመዓልታዊ ህይወት ዜጋታት ዝጸሉ ኣገልግሎታት ሓላፍነት ይወስድ። ገለ ካብኡ ንምጥቃስ ክንክን ጥዕና፣ ኣገልግሎት ትምህርቲ፣ ምውዳድ፣ ትሕቲ ቅርፂ፣ መምርሒ ፍቓድ፣ ምዝዋር መኪናን ተሽከርከርትን፣ ማሕበራዊ ኣገልግሎታት፣ ዞባዊ መዘናግዒ ቦታታት፣ ዕድላት ናይ ስራሕ ምፍጣርን ካልእን ተመሳሰልቲ ኣገልግሎት ይህብ። ምምሕዳራዊ መንግስቲ ድማ ከም ምውፋር ናይ ከተማታት ህዝባዊ መጓዓዝያ፣ ኣብያተ ቤት ንባብ፣ ምውዳብ ዝተፈላለያ መደባት መዘናግዒ፣ ምፅጋን ፅርግያታት ናይ ከተማን ሓውሲ ከተማታትን፣ ምእካብ ደረቕን ፈሳስን ርስሓት፣ ኣገልግሎት መጥፋእቲ ሓውን ዝኣመሰሉ ኣገልግሎታት የመሓድሩ። ዝኸበርኩም ሰማዕትና እዚ ኣቐዲምኩም ክትሰምዖ ፅናሕኩም መደብ ናይ ወትሩ ተኸታታሊን ተሳታፊ መደብና ዳንኤል ተስፋ ጽዮን ካብ ከተማ ኪችነር ዝሰደደልና ጽሑፍ ቀዳማይ ክፋል ብዛዕባ ካናዳ ዞባ ኦንታርዮ ዝምልከት ጽሑፍ ነይሩ። ካልኣይ ክፋል ናይቲ ጽሑፍ ኣብ ዝቕጽል መደብና ሒዝናልኩም ክንቀርብ ኢና። ናብቲ ዝቕጽል መደብና ቅድሚ ምስግጋርና ኣይተሰምዐን እምበር ዘርእስታ ናይ ገዲመ ድምፃዊት ኣልማዝ ዮሃንስ ጥዕምቲ ደርፊ ክተሰማቕሩ ድማ ብኽብሪ ንዕድመኩም።

0: Şamata. ሰላሳ እጂ ፈረንሳይ ድማ ካብ ሓደ ክሳብ 20 ፈቒድካ ኣለኻ ንፉዕ ንክስታይን ድማ ክሳብ 100 ክትፈቕደለና ኢኻ ማለት እዩ። ታም ወደይ ሕጂ ድማ እስኪ ናይ ካናዳ ክንደይ ፕሮቪንስ ኣለዋ? ክንደይ ቴሪተሪ ኣለዋ?
1: ሰርተ ናይ ፕሮቪንስ ኤን ሰለስተ ቴሪቶሪ
0: እስኪ ንገረና ኣረዳእና ዘርዝረን።
1: ሳስካችዋን፣ ቢሲ፣ ኣልበርታ፣ ኖቫ ስኮሽያ፣ ኦንታሪዮ፣ ኩበክ፣ ኒው ብራንስዊክ፣ ፕሪንስ ኤድዋርድ ኣይላንድ፣ ኒውፈንድላንድ ኤንድ ላብራዶር፣ ማኒቶባ፣ ዩኮን፣ ኖርዝዌስት ቴሪቶሪስ ኤንድ ኑናዊት።
0: ንፎ ሕጂ ዜን 10 ዘርዚርከን ኣለኻ። ተን ቴሪቶሪ እስኪ ንገረኒ ናይ ካናዳ።
1: ትሪ ቴሪቶሪስ፣ ኑናዊት፣ ኖርዝዌስት ቴሪቶሪስ፣ ዩኮን።
0: ንፎ የታን ጉዳይ ሕጂ ድማ ተን 10 ፕሮቪንስ ምሽ ዘርዚርከን ኣለኻ። ሕጂ ነተን ካፒታልስ ናይተን ፕሮቪንስ ድማ ክንተካየ። ኣልበርታ፣
1: ኤድመንተን፣
0: ብሪቲሽ ኮሎምቢያ፣
1: ቪክቶሪያ፣
0: ማኒቶባ፣
1: ዊኒፔግ፣
0: ኒው ብራንስዊክ፣
1: ፌደሪክሽን፣
0: ኒው ፋውንድላንድ ኤንድ ላብራዶር፣
1: ሴንት ጆንስ፣
0: ኖቫ ስኮሽያ፣
1: ሃሊፋክስ፣
0: ኦንታሪዮ፣
1: ቶሮንቶ፣
0: ፕሪንስ ኤድዋርድ አይላንድ፣
1: ቻርሎት ታውን፣
0: ኪቤክ፣
1: ኩበክ ሲቲ፣
0: ሳስካችዋን፣
1: ሬጃይና።
0: ብጣዕሚ ፅቡቅ። ሕጂ ድማ ተን ቴሪቶሪስ ሰለስተ ቴሪቶሪስ ምሽ ነጊርካ ቴሪቶሪስ ካፒታል ናተን ንገረኒ። ኖርዝ ዌስት ቴሪቶሪስ፣
1: የሎ ናይፍ፣
0: ኑናቡት፣
1: ኢኳሊት፣
0: ዩኮን፣
1: ዋይት ሆርስ።
0: ንፉዕ ንፉዕ ናይ ብሓቂ ወታን ወደይ ሕጂ ኢንተርቪና ወዲና ኣለና። ከማኻ ዝኣመሰሉ ኣብ ካናዳ ዝርከቡ ቆልዑት ተምሃሮ እንታይ ትብሎም?
1: ኩሉም ተሓገሱም ኣብ ትምህርቲ ፅቡቅ ክኸውን ኣለኹም ካሕግዘኩም እየ እንተር ይደሊ
0: ቦ ይቐኒለይ
1: ገንዘብካ
0: እጂ ኣብዚ መፂኻ ኢንተርቪው ስለ ዝገበርካልና ቢሽን ኤሪ ዌብ ኤፍኤም ሬድዮ ነመስግነካ ዮታን ወደይ
1: ያነለይ
0: ፅቡቅ ዕድልካ እመኒየልካ ዮታን ወደይ ዮራም ወደይ ድማ ይቐኒለይ ኣብዚ መፂኻ ኢንተርቪው ስለ ዝገበርካ እንታይ ትብሎም ነቶም ቆልዑት?
1: ሃቭ ኤ ግሬት ይር፣
0: ሰናይ ዓመት ትኹነልኩም ይብለኩም ኣሎ። ንፉዕ ንፉዕ፣ በቃ ይቐኒለይ
1: ገንዘብካ።

ኤፍኤም ሬድዮ መስመር ሲኬኤምኤስ 102.7 ካብ ሃገረ ካናዳ ካብ ኦንታሪዮ ናብ መላዓለም ዝፍኖ መሃሪ ኣዘናጋዒ እዋናውን ሓቀኛ ዝኾነ ሓበሬታ ዘስንቕ ሰሙናዊ መደብ እዩ። መደብና ሕጂውን ቀጻሊ እዩ። ዝቕፅል መደብ ንኺድ ናብ ቀዳሞት ዝብል ኮይኑ እዚ መደብ እዚ ደርፍታት ናይ ቀደም ነስተማቕረሉ ተዘክሮታትና ንሕድሰሉ መደብ እዩ። ንሎም እምባር ናይ ግዲም ነብሴር ድምፃዊ ቪቶርዮ ቦሲ ዕባይ ናይ ኣስመራ ዘርእስታ

0: ብለይ ኣይንሄድ ሕጂ እዚኣ
1: መደብና ቐጻሊዩ ክቡራትን ክቡራንን ተኸታተልትና ቀሪብናልኩም ዘለና ምቁር ደርፍታትን ኣዘናጋዒ መደባት እናዝተማቐርኩም ሰናይ ግዜ ተሕልፉ ክትህሉ ተስፋና ኣዝዩ ልዑል እዩ። እቶም ኣብ ገዛ ኣብ ዕረፍቲ ኮንኩም ትከታተሉና፣ እቶም ናብ ስራሕ ኣብ ምኻድ ኣብ ጉዕዞ እትርከቡ፣ እቶም ካብ ስራሕ ወፊርኩም ናብ ገዛኹም ኣብ ምምላስ እትርከቡ፣ ኮታስ ብሓፈሻ ኣብ ርሑቕን ቀረባን ኮንኩም ኤሪ ዌቭ ኤፍኤም ሬድዮ ኣብ ምክትታል እትርከቡ መሰናዩ ንምነየልኩም መደብና ሕጂ እውን ቀጻሊ እዩ። ክትፈትሖ ንዘይትኽእል ጉዳይ ተጨኒቕካ መዓልትኻ ኣይተባኽኖ ኣብ ትሕቲ ዝብል ኣርእስቲ ንዝተዳለወ ጽሑፍ ክትከታተሉ ድማ ብኽብሪ ንዕድመኩም። ክትፈትሖ ንዘይትኽእል ጉዳይ ተጨኒቕካ መዓልትኻ ኣይተባኽኖ። ጸብጻባት ውድብ ጥዕና ዓለም ከም ዘመልክቶ ካብ 6 ሰባት እቲ ሓደ ናይ ኣእምሮ ጸገም ኣለዎ ወይ ድማ ኣብ ጭንቀት ይርከባሎ ይብል። ክንዲ ዝኾነ ድማ ውድብ ጥዕና ዓለም ኣብ ጭንቀት ደቂ ሰባት ብምግዳስን ንጭንቀት ብኸመይ ነወግዶ ኣስተምሮ ንምሃብ ዓመት መጽእ 10 ጥቅምቲ ወርልድ ሜንታል ሄልዝ ደይ ብዝብል ኣርእስቲ ተዘኪሩ ከም ዝውዕል ብምግባር ዝተፈላለየ ንጥፈታት ጥዕና ከካይድ ዝወሰነ። ዝኾነ ሰብ ጭንቀት ዘይብሉ የለን። እቲ ፍልልይ ብኸመይ እየመሓድሮ እዩ። እቲ ሓደ ኣውቶቡስ ሓሊፋትኒ ኢሉ ይጭነቕ፣ እቲ ካልእ ከልበይ ሓሚማ ኢሉ ይጭነቕ፣ እቲ ሓደ ሙቐት ኮይኑኒ ኢሉ ይጭነቕ፣ እቲ ሓደ ድማ ማይ ሃሪሙ ኢሉ ይጭነቕ፣ እቲ ሓደ ብሰብ ዝሰርሖ ጉዳይ ይጭነቕ፣ እቲ ካልእ ብተፈጥሮ። ጭንቀት ደቂ ሰባት መወዳእታ ብሉን። ዝኾነ ኮይኑ ዓመታዊ 300 ሚልዮን ዝኾኑ ሰባት ብኽቱር ጭንቀት ይሳቀዩ። ካብዚኣቶም ድማ ኣስታት 800,000 ዝግመቱ መብዛሕትኦም ኣብ ክሊ 15 ክሳብ 29 ዕድመ ዝርከቡ መንስያት ነብሲ ቅትለት ይፍፅሙ። ገለገለ ጭንቀት ካብ ዘውርዶ ጉድኣት ንምጥቃስ ዳማይ ምርጋፍ ፀጉር ርእሲ፣ ካልኣይ ድቃስ ምስኣን፣ ሳልሳይ ሕማም ርእሲ፣ ራብዓይ ቀጨውጨው ምባል፣ ሓሙሻይ ምውሳኽ ፀቕጢ ደም፣ ሻድሻይ ሕማም ከስዐ፣ ሻብዓይ ረኽሲ ማዕናጡ፣ ሻሙናይ ምዝንባል ወርሓዊ ፅግያት፣ ወዘተ ወዘተ ክጥቀስ ይከኣል። እሞኸ ደኣ ካብ ጭንቀት ንምንጋፍ እንታይ ክንገብር ኣለና? ዳማይ ንዘጋጠመና ጸገም ብድፍረት ንፈተውትና፣ ቤተሰብና፣ መቕርብና ምክፋል። ካልኣይ ኣብ ማሕበራዊ ሚድያታት እነጥፍኦ ግዜ ምንካይ። ሳልሳይ ስሩዕ ዝኾነ ኣመጋግባን ኣካላዊ ምንቅስቓስ ምዝውታር። ራብዓይ ዝንባለታትካ ብምልላይ ብግቡእ ምጥቃም። ሓሙሻይ ንተፈጥሮ ንደቂ ሰባት ምድና። ሻድሻይ ኣዘናጋዕቲ ዝኾኑ ፊልምታት ምዕዛብ፣ ጽሑፋት ምንባብ። ሻብዓይ እኹል ዝኾነ ናይ ድቃስ ግዜ ምስራዕ። ስለዚ ጭንቀት ብምውጋድ ጥዕናኹም ተኸናኸኑ። ክንፈትሖ ንዘይንኽእል ጉዳይ ተጨኒቕና መዓልትና ኣይነባኽን። ብምቕጻል ናይ ግዲም ድምፃዊ ገብረ ገብረ ሚካኤል ሽኮሪና ዘርእስታ ጥዕምቲ ደርፊ ክተስተማቕሩ ብኽብርና።

ኩነታት ኣየር ሃገር ካናዳ ኦንታሪዮን ከባቢኣን ዝድህስስ ሓፂር መደብ ይኸውን ንከታተሎ ብመሰረት ትካላት ኩነታት ኣየር ካናዳ ዝሃቦ ሕብሬታ ኦንታሪዮ ዝቕፅል ሰሙን ሙቐት ፀቕጢ ኣየርን ማእከላይ መጠን ዘለዎ ግመ ክሳብ 4 ሚሜ ዝዓቐኑ ዝናብ ክህሉ እዩ ኣብ ግዜ ቀትሪ ዝለዓለ መጠን ሙቐት ክሳብ 29 ዲግሪ ሴንቲግሬድ ዝተሓተ ድማ 26 ዲግሪ ሴንቲግሬድ ክምዝገብ ተፅቢት ተገይሩሉ ኣሎ ኣብ ግዜ ለይቲ ካብ 22 ክሳብ 24 ዲግሪ ሴንቲግሬድ ክምዝገብ ተፅቢት ተገይሩሉ ኣሎ ዝለዓለ ቴስዓ ዝተሓተ 50 ሚታዊት ጠሊ ዝበዝሑ ኩነታት ኣየር እውን ክህሉ እዩ ተወሳኺ ፀሓይ ትበርቀሉ ወጋሕታ ሰዓት 6:21 ፀሓይ ተዓርበሉ ድማ ምሸት ሰዓት 8:22 ክኸውን ትፅቢት ተነቢሩሉ ኣሎ ስለዚ ኣብዘ ዘለናዮ ቦታ መዓልታዊ ሂወትና ብጥንቃቐ ክንመርሕ ነዘኻኽር እምበር ከስ ክቡራትን ክቡራንን ሰማዕትና ክሳብ መወዳእታ መደብና ስለ ዝተኸታተልኩምና ብልቢ ነመስግን ሳኹም ፀናሕኩ ኣዳላዊ መደብ ፓሎ ዘ ፓራዲዞ ምስ ኩሎም ኣባላት ቴክኒሽናት ኤሪ ዌቭ ኤፍኤም ሬድዮ ብሓባር ብምዃን ኢና ንመደብና ከማዕብል ይኽእል እዩ ንዝበልኩሞ ዝኾነ ዓይነት ኣናፂ ርእቶ ይኹን ካልእ ፅሑፋት ክትሰዱልና ብኽብሪ ንዕድመኩም ዳግማይ ኣብ ዝቕፅለ ሰሙን ሰንበት ብናይ ካናዳ ኣቆፃፅራ ኢስተርን ስታንዳርድ ታይም ካብ ሰዓት 3 ክሳብ ሰዓት 4 ድሕሪ ቀትሪ ኣብ ዝፍኖ መደብ ክሳብ እንራኽብ ሰሰናዩ እናተመነና መኒኺ ዘርእስታ ብናይ ድምፃዊ ሚልዮን እሸቱ ንዝተደርፈት ጥዕምቲ ደርፊ ብምዕዳም ንሰናበተኩም ብሓንቀድ